እምባይን ሁሉ ባንቺ ያዘን አፈሰስኩ በዚህ ዓለም መፈጠሬን አማረርኩኝ እምባይ ፈሶ አልፎልኛል ያንቺን ባገኝ ይቀጥላል